0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 25 መስከረም 2026 ዓመተ ምሕረት መደብ ፈነወና ተሰሪቃን ጳጳሳት ልመበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ኣብ ፈረንሳ ዘካይዶ ዘሎ ሃዋርያዊ ዕደት ተሰሪቃን ጳጳሳት ልመበል 14 ዕለት 24 መስከረም ንኣባላት ጳጳሳዊ ተቋም ስነፍልጠት ተቐቢሎም ዘስምዖም ማደረ ኣብ ናይ ተሰሪቃን ጳጳሳት መገሻን ኣብ ፈረንሳ ዘተኮረ ርእሰ ዓንቀጽ ዜና ቫቲካን ቅዱስ ኣቦና ዕለት 24 መስከረም ንወግዖም ምብፃሕ ሃገረ ቫቲካንን ዝኣተዉ ናይ ፖርቹጋል ርእሰ ብሄርን ናይ ሃንጋሪ መራሒ መንግስቲ ተቀቢሎም ከም ዘዘራረቡ ኣብ ዝምልከቱ ቀንዲ ኣርእስታት ዝተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምስናሓኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ሕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ንኣርባዕተ መዓልትታት ዝቕፅል ሃዋርያዊ ጉዕዞ ናብ ሃገረ ፈረንሳይ ንምክያድ ካብቲ ኣብ ከተማ ሮማ ዝርከብ ዓለም ለኻዊ መዕርፎ ነፈርቲ ፊሚቺኖ ናብ ከተማ ፓሪስ ነቒሎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ሎሚ ዓርቢ ዕለት 25 መስከረም ኣብ ማዕርፎ ነፈርቲ ሮማ ፊሚቺኖ ምስ ጋዜጠናታትን ኣሰነይቶምን ናብ ሃገረ ፈረንሳይ ኣብ ዝገብሩ ሃዋርያዊ ጉዕዞ እትወስዶም ነፋሪት ተሰቒሎም። እታ ኢታ ኣየርዌይስ A321 ዝተሰምየት ነፋሪት ልክዕ ሰዓት 7:58 ናይ ንግሆ ከመቆጻጽራ ሮማ ነቒላ፣ ሰዓት 10 ናይ ንግሆ ድማ ኣብ ዓለም ለኻዊ ማዕርፎ ነፈርቲ ፓሪስ ኦርሊ ዓሊባ። እዚ ርእሰ ሊቃነ ጳጳሳት ናብ ሃገረ ፈረንሳ ዝገብርዎ ዘለዉ ምብጻሕ ዓለም ህይወት ምእንቲ ክትረክብ ዝብል ጭርሖ ዝሓዘ ሓዋርያዊ ዑደት እዩ። ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ከም ዘመልከትዎ እቲ ጭርሖ ነቲ ካብ ጥንሲ ክሳብ ተፈጥሮያዊ ሞት ክንቅበሎን ከነፍቅሮን ክንከናኸኖን ዘለና ክቡር ዋጋ ህይወት ደቂ ሰብ ዝድግፍ ከም ምዃኑ ገለጹ። ብፁእ ካርዲናል ፓሮሊን ቀቅድሚዚ ሃዋርያዊ ጉዕዞ ንዜና ቫቲካን ኣብ ዘካፈልዎ መግለጺ እቲ ጭርሖ ኣብ ሃገረ ፈረንሳይ ንኣገዳስነት መንፈሳዊ ህይወት ንምጉላሕ ከም ዝዓለመ ድማ ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን ኣብዚ ናይ ኣርባዕተ መዓልትታት ሃዋርያዊ ጉዕዞ ኣብ ከተማ ፓሪስ ብምጅማር ኣባኡ ድማ ምስ ሲቪላዊ ሰበስልጣን ክራኸቡ እዮም። ናብ ቀንዲ ቤት ጽሕፈት ዩኔስኮ ባህላውን ትምህርታውን ትካል ውድብ ሕቡራት ሃገራት ክበጽሑ እዮም። ምስ ቤተ ክህነትን መንእሰያትን ሃገረ ፈረንሳይ ክጽልዩ ናብቶም ብቤተ ክርስትያን ዝመሓደሩ ትካላት ግብረ ሰናይ ብምብጻሕ ምስቶም ዝሕግዙ ሰባት ተራኺቦም ሓድነቶም ከካፍሉ ነቶም ቅዱሳት ምስጢራት ጥምቀትን ሜሮንን ንኽቕበሉ ዝዳለዉ ዘለዉ ከተባብዕዎም ከምኡውን መስዋዕተ ቅዳሴ ከዕርጉ ምዃኖም እውን ተፈሊጡሎ። ጽባሕ ቀዳም ርእሰ ሊቃነ ጳጳሳት ኣብቲ ናይ ግልጸት በዓቲ ተባሂሉ ዝፍለጥ ቅድስቲ ድንግል ማርያም ንቅድስቲ በርናርዴት ሱቢሩስ እተረእየትሉ ስፍራ ንግደት ንምክያድን ንምጽላይን ናብ ከተማ ሎርድስ ክኸዱ እዮም። ኣብ ደቡባዊ ምዕራብ ሃገረ ፈረንሳይ ኣብ ዝተረኽብሉ እዋን ድማ ምስ ጳጳሳት እቲ ሃገር ክራኸቡን መስዋእቲ ቅዳሴ ከዕርጉን ምስ ብዙሓት ሕሙማት ክራኸቡን ከምኡውን ጸሎተ መቁፀርያ ከብፅሑን ምዃኖም ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ቀጺሎም ሰኑይ ዕለት 28 መስከረም ኣብታ ናይ መወዳእታ መዓልቲ ኣብ ሃገረ ፈረንሳይ ኣብ ሰሜናዊ ምብራቕ ናብ እትርከብ ከተማ መትሲ ክበጽሑ እዮም። ሰኑይ ድሕሪ ቐትሪ ድማ ናብ ከተማ ሮማ ቅድሚ ምምላሶም ኣብ መንጎ ሃይማኖታት ኣብ ዝግበር ኣኼባ ክሳተፉን ብዛዕባ መበቆል ሕብረት ኤውሮጳ ክዛረቡን ኣባኡ ድማ መዛዘሚ መስዋእቲ ቅዳሴ ከዕርጉን ምዃኖም ተፈሊጡሎ። ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ፈረንሳይ ብፁእ ሊቀ ጳጳሳት ቸለስቲኖ ሚልዮሬ ብዛዕባ እቲ ርእሰ ሊቃነ ጳጳሳት ናብ ከተማታት ፓሪስን ሉርድን መስትን ዝገብሩ ሃዋርያዊ ጉዕዞ ኣመልኪቶም ኣብ ዝሃብዎ መግለጺ እዚ ጉዕዞ ቅዱስነቶም ኣብቲ ኣብ ክርስትና ሓድሽ ተገዳስነት ኣብ ዝረኣየሉ ዘሎን ኣብ መላእ ፈረንሳ ማሕበራዊ ብድሆታት እናወስኸ ኣብ ዝኸደሉ ዘሎ እዋን ይካየድ ከም ዘሎ ገሊጾም። ብመሰረትቶም ኣብ ፈረንሳ ዝርከቡ ሃዋርያዊ ልኡኽ ቅድስቲ መንበር ብፁእ ሊቀ ጳጳሳት ቸለስቲኖ ሚልዮሬ ዝሃብዎ መግለጺ ርእሰ ሊቃነ ጳጳሳት ልዮን ናብ ሃገረ ፈረንሳ ዝገብሩ ሃዋርያዊ ጉዕዞ ንሃገርን ንዝሰፍሐ ኣህጉር ኤውሮጳን ቅልውላው ኣብ ዝበዝሓሉ ዘሎ እዋን ናብ ተስፋን ሰላምን ማሕበራዊ ሓድነትን መልእኽቲ ከመሓላልፉ ትፅቢት ይግብረሎም ኣሎ። ብፁእ ሊቀ ጳጳሳት ሚልዮሬ ቀቅድሚዚ ሃዋርያዊ ጉዕዞ ርእሰ ሊቃነ ጳጳሳት ናብ ከተማ ፓሪስ ሉርድ መስት ንመራኸቢ ብዙሓን ቫቲካን ኣብ ዘካፈልዎ መግለጺ ኣብ መንጎ ካቶሊካውያን ምእመናንን ካልኦት ሰባትን ዘሎ ትፅቢት ልዑል ምዃኑ ኣመልኪቶም ኣብተን ሰለስተ ኣንገቲ ከተማታት ንዓበይቲ ፍጻሜታት ተመዝገቡ ሰባት ኣብ ውሽጢ ሒደት መዓል መዓልታት ክመልእ እንከሎ እቶም ሃዋርያው ልኡኽ ቅድስቲ መንበር ከም ዝገለጽዎ ድማ ልዕሊ 80 ሚእታዊት ፈረንሳውያን ብዛዕባ ርእሰ ሊቃነ ጳጳሳት ልዮን ኣወንታዊ ኣረኣያ ከም ዘለዎም እዩ ዝሕብር ዘሎ። እዚ መብጻሕ እዚ ሃገረ ፈረንሳ እተሓላለኸ ቁጠባዊ ውጥረትን ብዛዕባ ሕርሻን ኢንዳስትሪን ስራሕን ኣብ ትምህርትን ክንክን ጥዕናን ዘሎ ጸቕጢ ከምኡውን ኣብ እናወሰኸ ዝኸይድ ዘሎ ተፈላለየ ኣብ ሓድነት ሕብረተሰብ ዘጋጥም ዘሎ ኩነታት እዩ ዝካየድ ዘሎ። ሊቀ ጳጳሳት ሚልዮሬ ከም ዝገለጽዎ ርእሰ ሊቃነ ጳጳሳት ኣብ መንጎ ተፈላለዩ ማሕበራዊ ሓይልታት እቲ ሃገር ምትሕብባር ከተባብዑን ብዘይ ፍርሒ ንጸገማቶም ክዋጽእሉ ዝኽእሉ መልእኽቲ ከቕርቡን ትፅቢት ይግበረሎም ኣሎ በሉ። እዚ ከምዚ ኢሉ እንከሎ ብፅኡነቶም ወሲኾም ኣብ ውሽጢ ቤተ ክርስቲያን ፈረንሳ ናይ ተሓድሶ ምልክታት ከም ዘሎ ጠቒሶም መሃዝትን ተባዓትን ማሕበረሰብ ካቶሊካውያን ካብቲ ኣብ ስታትስቲክስን ምሕደራን ዘተኮረ ጉስነታዊ መደባት ናብ ተልእኾ ወንጌላውነትን ምስክርነትን ኣብ ስብከተ ወንጌልን ከምኡ ውን ኣብ ዕቤት ውልቃዊ እምነት ዘተኮረ ምዃኑ እውን ኣመልከቱ። ሊቀ ጳጳሳት ሚልዮረ ወሲኾም ጽባቐ ክርስትያናዊ ህይወት ከም ብሓድሽ ዳግም ይግለጽ ኣሎ ብምባል እዚ ድማ ከም ሓደ ተራ ወይ ዝሃሰሰ ዘይኮነስ ብዅሉ መዳያት ሱር ዝሰደደን ዓሚቑን እምነት ዝሓዘ ምዃኑ ገለጹ። ኣብ መንጎ መንእሰያት እናወሰኸ ዝኸይድ ዘሎ ተሳትፎ ከምኡውን ኣብ መንጎ መንእሰያት ዝርአ ዘሎ ምውሳኽ ቁጽሪ ተጠመቕቲ ኣብ መጽናዕቲ ቅዱሳት መጽሓፍትን ጸሎትን ስግደት ቅዱስ ቁርባንን ሓድሽ ተገዳስነት ተለዓዒሉ ከም ዘሎ መስኪሮም። ርእሰ ሊቃነ ጳጳሳት ኣብ ዩኔስኮ ዘቕርብዎ መደረ ድማ ቀንዲ ህሞት ናይ ዚ መደብ ክኸውን እዩ። ኣባኡ ድማ ትምህርትን ስነ ፍልጠትን ባህልን ነቲ ኣጽዋር ዘጥፍእን ኣጽዋር ዘራግፍን ሰላም ክብሉ ንዘቕረብዎ ጻውዒት ዳግም ከቃልሕዎ ምዃኖም ትጽቢት ይግበረሎም ኣሎ። ብፁእ ሊቀ ጳጳሳት ሚልዮር ኣስዒቦም ቤተ ክርስቲያን ብዛዕባ ሰብኣዊ ኣካል ፍትሓዊ ምርዳእን ምህላውን ህዝብታት ድማ ብዛዕባ እዚ ሓቂ እዚ ንምስትንታንን ውሳኔ ንምግባርን ኣድላይ ምዃኑ ትምስክር ከም ዘላ ኣስመርሉ። እቲ ጉዕዞ ኣብታ ምስ ሮበርት ሹማን ዝተተሓሓዘት ከተማ ሜትስ እዩ ክዛዘም። እዚ ድማ ሓደ ካብቶም መስረቲ ናይ ኤውሮጳዊ ዕርቂ ሓደ እዩ። ሊቀ ጳጳሳት ሚልዮሬ ወሲኾም እቲ ህሞት እቲ ንርእሰ ሊቃነ ጳጳሳት ምስተ ሓደ እዋን ሓድነት ዘነቓቕሐት ሓድነት ንምምላስ እትቃለስ ዘላ ኤውሮጳ ንምዝራብ ኣገዳሲ መድረኽ ከም ዝህቦም ገለጹ። ኣብ መወዳእታ እዞም ሃዋርያው ልኡኽ ቅድስቲ መንበር እቲ ዝሰፍሐ ኣገዳስነት ናይዚ ሃዋርያዊ ምብጻሕ ቅዱስነቶም ነቲ ዝርአ ዘሎ ሃይማኖታዊ ዳግመ ምንቕቓሕ ንምዕማቑን ናብ ነባሪ ተሓድሶ ካቶሊካውያን ምእመናን ንምቕያርን ዘለዎ ተኽእሎ ኣስፊሖም ገለጹ። ርእሰ ሊቃነ ጳጳሳት ልዮን ኣብ መንጎ ዝኹሉ ምጥርጣራት ነቲ ኣብ ኢየሱስ ክርስቶስ ዘሎ እምነትን ሓድነትን ሰላምን እተመስረተ ርግጽነት ከርእዩ ትጽቢት ይግበረሎም ኣሎ ክብሉ መግለጺኦም ዛዘሙ። ምኽትል ዋና ዳይሬክተር ዩኔስኮ ኦሳ ሬግነር ብዛዕባ ኣገዳስነት ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 25 መስከረም ናብ ሃገረ ፈረንሳ ኣብ ዝገብርዎ ሃዋርያዊ ጉዕዞ ናብ ትካል ውድብ ሕቡራት ሃገራት ዩኔስኮ ዝገብርዎ ምብጻሕ ኣመልኪታ ምስ ዜና ቫቲካን ቃለ መጠይቕ ኣካይዳ። ብዝሓ ወገናት ዘለዎም ትካላት ሰላም ኣብ ምህናጽ ብኸመይ ክሕግዙ ከም ዝኽእሉ እውን ኣጉልሐት። ምኽትል ዋና ዳይሬክተር ዩኔስኮ ኦሳ ሬነር ከቅድሚ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ፈረንሳ ዝገብርዎ ሃዋርያዊ ጉዕዞ ምስ ዜና ቫቲካን ኣብ ዝገበረቶ ቃለ መሕትት እቲ ምብጻሕ ምሳልያውን ግብራውን ክብደት ከም ዘለዎ ገሊጻ። ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማዊ ብ1980 ኣብ ፓሪስ ናብ ዝርከብ ላዕለዋይ ቤት ጽሕፈት ዝትካል ካብ ዝበጽሑ ዳርጋ 50 ዓመታት ጸኒሖም ሕጂ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ብ1945 እተመስረተ ንትምህርትን ስነ ፍልጠትን ባህልን ሓሳባትካ ናይ ምግላጽ ነጻነትን ዝሓሊ ተቕዋም በጺሖም መደረ ከካፍሉ ኣብ መደብ ተታሒዙሎ ኢላ። ሬነር ኣብ መግለጺኣ ንርእሰ ሊቃነ ጳጳሳት ከም ሓደ ዓለም ለኻዊ ድምፂ ንስነ ምግባርን ማዕርነትን ሰላምን ገይራ ትገልጾም። ቅዱስነቶም ድማ ኣብዚ ዓለም ብቕልውላዋት ኣብ እተዋሕጠትሉ እዋን ቅልውላው ስነ ኣከባብያዊ ለውጢ ዓሚቝ ዘይማዕርነት ምስ ፍሕፋሕ ውልቃዊ ግጭታትን ግህሰት ኣህጉራዊ ሕግን ከምኡውን ቅልውላው ቴክኖሎጂያዊ ምዕባሌታት ኣብ ዝረኣየሉ ዘሎ እዋን ናብዚ ቅዋም እዚ ዝገብርዎ ምብጻሕ ንሰብኣዊ ክብርን መሰላትን ከምኡውን ንርእሰ ምምሕዳር ዓብዪ ምስክርነት ክኸውን እዩ ትብል። እቲ ምብጻሕ ብሓፈሻ ብምኽንያት ኣገዳስነት ርእሰ ሊቃነ ጳጳሳት ኣብ ዓለም ኣዝዩ ስትራቴጂካዊ ተግባር እኳ እንተኾነ ኣብዚ እዋን እዚ ይኸውን ስለ ዘሎ ድማ እዋናዊዩ ድማ በለት። ርእሰ ሊቃነ ጳጳሳት ኣብቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ዝገብርዎ ሃዋርያዊ ጉዕዞ ኣብ ቀዳመይቲ መዓልቲ ናብ ዩኔስኮ ክበጽሑ ተመዲቡሎ። እዚ መደብ እዚ ምስቲ ናይ ዩኔስኮ መድረኽ መንእሰያት ኣብ መዋዕል ሰብ ዝሰርሖ ኣስተውዕሎት ዝሰማማዕ ክኸውን እዩ። እዚ ኣኼባ እዚ ድማ ንመንእሰያት ብዛዕባ ሰብ ዝሰርሖ ኣስተውዕሎት ዘለዎ ተሓታትነትን ብዛዕባ ንመጻኢ ዝግበር ሰብኣዊ ውሳኔን ንምዝታይ ተባሂሉ እተዳለወ መድረኽ እዩ። بمسرّة رينر تار سليك أنا بابسات ليون مبل عصر تربعة تزحفوا قرّم سبعة ونتزر استا نايك ربع وان عواليت ملختم بفلّا يأمن ساعة عم ببتي سفيح دمت رخي بايا كتب التمسكر رينر أسعيبا كم زغلت أطو زعم لغتي أبز أوان زي بتو ما وشتي قبانيات التكنولوجي زلو مرحتو ون كي ترفى حدش محزوتات كابتن حبرة سب مسرّة أو مسلات وكعك بزخ إلن العلي بقلتو في النعابي يخيد كم زلو كي ترفى زلو سقعتاتهم كغلتو كم التحقز تسبيت كم زقبر اللا عمل كتت أسعب بلاد ما أتاب يونيسكو زكايد ناي من سيات زتا كم حدا مسالي أو ميت التنرفة أي كونن تساتفت من سيات بديجيتال أو مداي كيلاتات سلزخونو تراي مسمح براو من راخبيتاتن سبز سرحو هستو علوتن أب مكلاس بينوم تنس إلوم نخي ترفو زتا حلنا يو كتبلوون قليتا أب منغو ولدوتات تساتفون حباراوي حلافنتن كسمعوم دمايو تدليو زلو تبل رينر كم زغلت أتو من سيات نتب زعبا تكنولوجي زغب بركت مز سفحي شاقلوت سلام زي معرنت علي تاون سو تاون أدلو كموون أمنغو هاقراتن زباتاتن زلو مكففال زت أمر مدرخ غيروم كم زساتفو زلوون قليسا تزغبروو أبركتو دما نتب زعبا مبصحر سليك أنا باباسات زغب برزت نمقراز كحقز مخانو تسفات قبر اتقال متأيق بتوساخي نتي يونيسكو أبسنا مقباراوي مع قنات سبز سرحو أستو علو تزكايدو زلو تسعرتاتو ونيوغوليح ريغنر أب مقلتيا أب ملو كفالات سنفلتات من راخبيتاتن حبريتاتاتن اتتكال بزعبا سبز سرحو أستو علو تن كموون صوتاوي عدلوون أب رسيوون نابت عودي مرؤيات دقان استيو تمرامر تزت أمره مربب سنة تقبارين التقاقمان سبز سرحو أستو علو تكم زت تقالل عمل كيتا يونيسكو أب كل التشحن عسران حدن بزعبا سنة مقبار سبز سرحو أستو علوت قلاء ماميتات أصديقو من بارو ززكاريو كاب شعون نجو دما نأبال حقرات نايقزار سن بوليسيتاتن تكالاو ممرحيتاتن نمقم قامزخ المسارحيتات كندفو يدقفن اللو التمسرح أب سبعان شمونتن حقرات كمتعاية زي دما منقستات أب كم كنكنت عنان مرمرن سنة فلتاتن زعام السلمة دايات مسارحيتاتهم نخدل عدلو كمزخ اللو مقليزا يونيسكو نزو تفل عليو منقستات حقتات كوز عالوم زي كيلو كوان تخونه رينر كمز غلز اتوغن مرتعو كقرب كإلاتات كالساتف كموون قبراو مواقر كقرب كمز خيل تغلز عبيتو خبانياتات تكنولوجي عبقون منقستات تحت تقوخونا عالوون دم ما تبل كالسيلا كاللست اكالات مخانا نوون تزخاخر رينر عم مقلسيا بزعباتي نسرعات ودب حبورات هاقرات زقات اموزلو ساقامات بقلس اتمسكر كتباو كلولاو نايم التممان كلولاو كموون بايتو زطتاه قراو سقومتي ابزد ليو قجتات ابس ممع كبتسح زي مخالوون تتاكس يخون مبر ودب حبورات هاقرات نخلن ابال هاقرات زد تامره انكو عالم لخاو ودب مخانون سفيح سبقاو سراحن معبالن كم زغطسل اقلحت حدش واننا صحافي ودب حبورات هاقرات ابعلت حادة الريكل تشحن عشران شوعاتن اقل قلوتو كجمر تسبيت سلزق برلو رينر نتزغطسل مراحي زد اللي طلب عزيو عبي كخون مخانو قليزا ناي سلام زتاتاتن هنسات سلامن كمون مسرتاو سرعاتات چارتر ودب حبورات هاقراتن چارتر يونيسكون حدش دقف كقبر لما تصاوعي تقريبا اب اوان مفرلاين قجتاتن سلاماو زتبخمي كملس كمزخيل مستحاتة ترينر ملسي يونيسكو نسبات اب زوريا ناي حاكي چبتتات ناي مزر راب نسانت حبارا وحلافنتن اب مقراب مخانو قلست زد ما منقستات راي زي كونس تمرا مرتسن افلتات صحافتي ابيات مصحافتي ممهران سبيلاوي حبرة السب محبرات قبرسن ناي ناي بحوت تكالات ونزد تقالل يو كتبل عمل كتت سلطانن هابتن اب ايد وحدات سبات راي بمتراف نحباراوي متأممان معرنتن اب حادقا كمزئتو انتقست حبرة السب نحباراو ربحا كعين تخوينو بقوع تمهرتي كفوت زتا اندقنا متأممان كهانسو زخيلو تقوامات مهناز ادلاي مخانو قلست سلازي يونيسكو الزم بصحر سليكان باباسات كاب حادا وقعاو صنبلن العليو بزعبا سلامن تكنولوجين عالم لخاوي متحببارن اما كل كتاعتن سنة مقباراوي هتو صنتن نمقراب اقات عمي زفتر ونيو اما نقو بزوحات حقرات زركبات الكالات ساقتي بزعبا زور دلن زلو سبز سرحو استو علوت نهزباو هيوات ابزقر صلو زلو اوان اتعمام بزعبا حادا قاتاتو مزراب تراي زي كونس حبرة سبن تكنولوجين حايلن سبقاو كبري بخمي كقلقل كم زلو بحبار كوسنو لوزخ الو بايتا نمفتار مخانوون وسيخا قلصت
0: ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ናይ ዜና ቫቲካን ዋና ሰናዳኢ ኣንድሪያ ቶርኔሊ ኣብ ዘቕረቦ ርእሰ ዓንቀጽ ዜና ቫቲካን ብዛዕባ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 25 ክሳዕ ዕለት 28 መስከረም ዝቕፅል ናይ 4 መዓልቲ ዑደት ኣብ ፈረንሳ የስተንትን ኣብታ ናይ መጀመርታ ግሩም ሰብኣውነት ዘርእስታ ቅዱስ ኣቡና ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዓለም ደረጃ ዝዝረበሎም ዓበይቲ ጉዳያት ማዕኪሎም ርእቶ ኣብ ዝሕብሉ ዓወድ ማልእኽቶም ሰብኣውነትና ክቕፅል ተኣፋፊ ግዴታ ከም ዘሎና የተሓሳስቡ። ግዝዓት እደ ጥበባዊ ስርዓት እናኾነ ዝኸይድ ዘሎ እደ ጥበብ ኣብ ሂወትን ክብሩን ደቂ ሰባት መጥቃዕቲ እዩ። ኢሰብኣውነት ኩናትን ኣብ ዳግመ ዕጥቂ ንዝግበር ምብኻን ማእልያ ዘይብሎ ሃብቲ ንምምኽናይ ንቡርን ዘይተርፍን ንክመስል ዝግበር ፈተናታት ኣብዝዕብልለሉ ዘሎ መዋእል ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰብኣዊ ኮይንና ክንቅፅል ዝገብርዎ ዕድመ ድሕሪ ዳጊም ክናዋሕ ኣይክእልን እዩ። እቲ ናይ ክርስቶስ ዘይተዓጥቀን ዕጥቂ ዘፍትሕን ሰላሙ ዝእውጁ ተካ ቅዱስ ጴጥሮስ በቲ ሎሚ ኣዝዩ ተዓዋቱ ኮይኑ ዝረአ ዘሎ ስነመጎት ስልጣን ኣይሰርሕን እዩ። ድምፂ ድኻታት መከራ ፍትሒ ዝፀምኡ ክብሪ ሂወት ኣፍልጦ ክረክብ ዝናፍቁን ንሰላም ዝሰርሑን ካብ ምስማዕ ሓሊፉ ቅዱስነቶም ካልእ ኣገዳስነት የብሎምን። ብፍላይ ሰብኣውነት ክቕፅል ዝቀረበ ፃውዒት ንፈረንሳ እውን ትርጉም ዘለዎ ፃውዒት ኮይኑ ኣብ ሓደ እዋን እቲ ዓዲ ኣብ ርሆትን ኩላዊ ኣዋጅ ሰብኣዊ መሰላትን ዝኾነት ሃገር ፈረንሳ በኹሪ ጓል ቤተ ክርስቲያን ተባሂላ ትፍለጥ ነይራ። ክርስቲያናዊ ሱሩ በቲ ዝድነቐ ግሩም ናይቲ ኣብ ዘመናት ዝተሃንፀ ጥበብን ካቴድራላት ዝምስከረሉ ብህላውን ህያውን ንጡፉን ካቶሊካዊ ማሕበረሰብ ህያው ዝኾነ ህዝቢ እዩ። ጳጳስ ሮማን በዓር ኣብ ማእከል ጥንታዊት ኤውሮፓን ዝርከባ ፓሪስን ሎርድን ሜድስን ንምብፃሕ ንሓምሻይ ኣጉራዊ ጉዕዞኦም ኣብ ፈረንሳ ኣትዮም ኣለው። ዕላማ ናይ ዝመገሻ እዚ ድማ ንማሕበረሰባት ካቶሊካውያን ፈረንሳ ኣብ እምነቶም ንምድልዳል ኣብ ተመሳሳሊ እዋን ድማ ኪኖ ዶባት ቤተ ክርስቲያን ክበፅሕ ዝኽእል ናይ ሰላምን ሓድነትን መልእኽትን ምትሕልላፍ ዝኣመተ እዩ። ንዝኾነ ሰብ ንምኹናን ኣይኮነን ኣብ ፈረንሳ ዝበፅሑ ዘለው ኣብቲ ከም ናይ ኩለን ሃገራት ኤውሮፓ ውልትው ዝኾነ ፖለቲካዊ ክትዕ ኣብቲ ሃገር ንኸኣቱ ኣይኮኑን። ከም ጓሳ ምስ ሓደ ህዝብን ታሪኹን ባህሉን ክራኸቡን እዮም ኣብ ፈረንሳ ዑደት ዘካይዱ ዘለው። ነቶም ንኢሰብኣውነት ኢዶም መሃብ ዝዓበዩ ንምትብባዕ እውን እዩ። ብጀካ ቃል ወንጌል ካልእ ዘይሓዙ ምስ ናይ ዝግን ወንጌል ኣብ ዓውደ ሓሳባት ወይ ክትግምቶ ኣብ ዝከኣል ትንበያታት ዝተሓፅረ ኣብ ህዋ ዝተርፍ ቃል ኣይኮነን። ኣብ ክንድኡ ናብ ህያው ስጋ ታሪክ ዝኣቱ ምስ ቁስል ዘመንና ገጢሙ ብርሃን ሓቂ ዘቕርብ ቃል እዩ። ብስቃይ ናይቶም ኣብ ትሕቲ ቦምብታት ናይቶም ዘይተርፍ ተባሂሎም ዝሕሰቡ ውግኣት ዝመቱ ሰባት ቁስሊ ቁስልና ክንገብር ዝዕድም ቃል እዩ። ኣብ ክንዲ ነቲ ዘይተገልፀ ረብሓታት ነጋዶ ኣፅዋር መሃብ ምናልባት ምህዞ ስነ ሜላዊ ክልኣዊ ርክብን ዕቱብን ዘተ ክስዕር እንተዝፍቀደሉ ምናልባት ደው ክብሉ ዝኽእሉ ውግኣት እያቶም። ነቶም ብዓብዪ ዝሓመሙን ንበይኖም ካብ ምግዳፍ ምፍቃርን ምስላይን ዘድልዮም ሓላፍነት ክንወስድ ዝሓትት ቃል እዩ። ምስ ቶም ዝሓሸ መፅኣን ምድላይ ንማእከላይ ባሕሪ ሰጊሮም ናብ ጥንታዊት ኣህጉር ኤውሮፓ ዝበፅሑ ክንሪኦም እንከለና ሕቆና ከይንህብን ናብ ካልእ ሸነኽ ከይንጥምትን ሓላፍነት ክህልወና ዝሓትት ቃል እዩ። ካብዛ ብጥንታዊ ሱራን ታሪኻን ኣብ ዓለም ብዘለዋ ተራን ኣዝያ እትሕበን መሬት ርእሰ ሊቃነ ጳጳሳት ልዮን ንኤውሮፓ ብሓፈሻ ክዛረቡ እዮም። ኤውሮፓ መንነታ ክትስእን ናብ ዓዘቕቲ ኩናት ግዝኣት እደ ጥበባዊ ስርዓትን ስነ ሓሳባትን ካብ እትሰሓል ኣብ ክንድኡ ነቲ ዝዓመቖ ምኽንያታት ሓድነታ ኣድላይነት ሰላም ከምኡ እውን ኣብ ነፍሲ ወከፍ ደረጃ ህወት ንግሩም ሰብኣውነት ናይ ነፍሲ ወከፍ ሰብ ንምክልኻል ዝድለ ህፁፅነት ዳግማይ ክትረክብ ኣብ እትፅውዓሉ እዋን። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምክንያት ምሉእ ሓፈሻ ሓውደ ጉባኤ ጳጳሳዊ ተቋም ስነፍልጠት ዕለት 24 መስከረም ንኣባላት ናይቲ ተቋም ኣብ ሃገረ ቫቲካን ኣብ ዝርከብ ቀለሜንጦስ ናይ ጉባኤ ኣዳራሽ ተቐቢሎም ኣብ ዘስምዖም መደረ ስነፍልጠታውን እደ ጥበባውን ምዕባለታት ብተዛማደ ዓብዪ ሓላፍነት ክስናይ ተላብዮም። ምስቲ ካብ ግዜ ናብ ግዜ እናወሰኸ ዝኸይድ ዘሎ ቅልውላዊ ከባብያዊ ኣየር ካብ ህፁፅ ምሕደራ ናብ ምክልኻል ካብ ተቓላዕነት ናብ ድልውነት ከምኡ እውን ካብ ናይ ሓፂር ግዜ ስጉምትታት ናብ ጥበብን ሰብኣውነት ኣርሒቑ ዝጥምት ራእይን ክቕየር ፃውዒት የቕርቡ። ቅዱስነቶም ንኣስታት 140 ኣባላት ጳጳሳዊ ተቋም ስነፍልጠት ተቐቢሎም ኣብ ዘስምዖም መደረ ስነፍልጠታዊ ምትሕብባር ኣብ ኣገልግሎት ሰላም ህዝባዊ ሓባራዊ ሰናይ ምዃኑን በዚ ንመፃኢ እውን ተስፋ ዝኾነ ምእማን እንክብሉ። ነቶም ንክልተ መዓልትታት ማለት ካብ ዕለት 24 ክሳዕ ዕለት 25 መስከረም ኣብ ሃገረ ቫቲካን ኣብ ዝርከብ ነቲ ተቋም ህንፃ ኪዮስ ራብዓይ ናይ ስነፍልጠት መጻኢ ኣብ ዝቕየር ዓለም ብዝብል ኣርእስቲ ተመሪሑ ኣብ ዘካይዶ ዘሎ ዓውደ ጉባኤ ንዝተሳተፉ ናይቲ ተቋም ኣባላት ኣተሓሳሲቦም ቅድሚ እዚ ዓውደ ጉባኤ ፍልቀትን ምዕባለን ብዝብል ቁም ሓሳብ ናይ ክልተ መዓልትታት ዓውደ መፅናዕቲ ከም እተኻየደ ዘዘኻኸረ ዜና ቫቲካን ኣስዒቡ ቅዱስነቶም ሕርፋንን ትሕትናን ጽንዓትን ዘተን መኽዞን ሓላፍነትን ንመፅናዕትን ዓለማዊ ምዕባለ እደ ጥበብን ከነቓቕሑ ዘለዎም መትከላት ምዃኖም እውን የስተብህሉ ኣብቲ ጉሩም ሰብኣውነት ዘርእሱ ዓውደ መልእኽቶም ተደጋጋሚ ዘስመሩሉ ሓሳብ ጠቒሶም እደ ጥበብ ኣብ ክንክን ጥዕና ምፍራይ መግብን ብዛዕባ ኣድማስ ፍልጠት ምድላይን ዘለዎ ዓብዪ ዓቕሚ ብኻልእ ወገነ ድማ ኣብ መፃኢ ወዲ ሰብ ዘለዎ ጽልዋ ንምጉላሕ ሓያሎ ክፍልታት እንከዘኻኽሩ ሰብ ሰርሖ ኣስተውዕሎ ንመቆጻጸሪ ምትላልን ኣድልዎን ክውዕል ይኽእል ዝተራቐቐ ናይ መርበብ ዓቕምታትን ርእሰ ምምሕዳር ዘለዎ ኣጽዋርን ብዘይ እኹል መከላኸልታትን ሰብኣዊ ምክትታልን ከማዕብል ወይ ከዋፍር እንከሎ ኣብ ጸጥታን ኣህጉራዊ ሰላምን ሓድሽ ሓደጋታት ከእትዉ ይኽእሉ ብተወሳኺ እዋናዊ ስርዓታት ሰብ ሰርሖ ኣስተውዕሎ ኣዝዩ ብዙሕ ጸዓት ይሓትት እዚ ድማ ንልቀት ካርቦን ዳይኦክሳይድ ብዓብዩ ይጸልዎ ከምኡ እውን ኣብ ተፈጥሮኣዊ ጸጋታት ከቢድ ጠለባት የቕርቡ ከም ዝበሉ የመላኽት ርእሰ ሊቃነ ጳጳሳት ግን መበል 14 ንዓለም ናይ ምቕያር ሓይሊ ብዝዓበየ መጠን ነቲ ኣምላኽ ዝሃቦ ሰብኣዊ ክብሪ ብሓቂ ዘገልግል እንታይ ምዃኑ ናይ ምፍላጥ ዓቕምና ክዓቢ ኣለዎ ስለዚ ስነ ፍልጠታውን እደ ጥበባውን ምዕባለ ብተዛማዲ ናይ ሓላፍነት ዕብየት ክስነ ኣለዎ ቢሎም እዚ መጠንቀቕታ እዚ ነቶም ብተደጋጋምን ጽዑቕን ንመላእ ህዝቢ ዝትንክፍ ዘሎን ከምቲ ደጊሞም ዘስመርሉ ድኻታት ብዝለዓለ ደረጃ ዝጸልዉ ዘሎ ተፈጥሮዊ ሓደጋታት ዘስዕቦ ጉድኣት ብዝምልከት ውሳኔታት ክወስዱ ዝተፀውዑ ሰባት ክመርሕ ከም ዘለዎ ድማ ኣስተብሂሎም እዚ ድማ ስቡህ ኣንተ ናይ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዓውደ መልእኽቲ ዘጉልሕ ክውንነት ምዃኑ ኣብሪሆም እዚ ዓዋድ መልእኽቲ ዘስመረሉ ካብቲ ኣብ መንጎ ሃገራትን ስነ ፍልጠታትን ዘሎ ማእከላይን መተካእታት ዘይብሉን ኣምር ሓድሕዳዊ ጽጋዕተናነት ዝብል ልዕሊ ኩሉ ግን ፍትሒ ንነፍሲ ወከፈ ብሕብረተሰብ ዝውሰድ ውሳነ መበገስ ክኸውን ኣለዎ ዝብል እምነት ኣቃሊሖም ኣስዒቦም ስቡእ ኣንተ ዓዋድ መልእኽቲ ጠቒሶም ሕቶ ከባብያዊ ኣየር ናይ ከባቢ ብድሆ ጥራይ ዘይኮነ ብመሰረቱ ሕቶ ፍትሒ ሰብኣዊ ክብርን ምትሕግጋዝን ህዝብታትን ወለዶታትን እዩ ነዚ ብድሆታት ድሮ ሓደጋ ምስ ኣጋጠመ ጥራይ ክንመልሶ ኣይንኽእልን ካብ ህፁፅ ምላሽ ናብ ምክልኻል ካብ ተቓላዕነት ናብ ድልውነት ካብ ናይ ሓፂር ግዜ ስጉምትታት ናብ ለባምን ኣርሒቑ ዝጥምትን ራእይ ሰብኣውነት ክንሰጋገር የድልየና እዚ ድማ ንሰብኣውነት ዝፅውዕ እዩ ፅንዓት ዝሃንፅ ሓላፍነታውን ምስትውዓልን ዘለዋ ኣቀራርባ ስነ ፍልጠት ከም ዝበሉ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ሊዮን ኣብዝሓለፈ ክልተ ዓመታት ብጳጳሳዊ ተቋም ስነ ፍልጠት ምስ ጳጳሳዊ ተቋም ማሕበራዊ ስነ ፍልጠት ብምትሕብባር ንከባብያዊ ኣየር ፅንዓት ዝምልከት ዋዕላታት ኣብ ምውዳብ ዘካይዱ ኩሉ ስራሕ ምስ ዘቕረቦ ምስጋና ጎኒ ጎኒ ኣብ መንጎ ናይ ስነ ፍልጠት ሊቃውንቲ መንእሰያት ህዝባዊ ሰበ ስልጣን ወከልቲ በርገሳዊ ማሕበራትን ኣባላት ዝተፈላለዩ ሃይማኖታውያንን ሙሉእ ምትእስሳር ንምድላል ዘካይድዎ ቀጻሊ ፃዕርታት ብምትብባዕ ብድሆታት ለውጢ ከባብያዊ ኣየር ኣብ መንጎ ክፍሊ መፅናዕትታት ትካላትን ኣሕዛብን ዘሎ ኩሉ ዶብ ይሰግር ስለዚ ምላሽና ምስ እዚ ዝመዓራር ክኸውን ኣለዎ እንክብሉ ገሊፆም ዓብዪ ድሌት ዘለዎ ግን ከዓ ትሑት ጽኑዕን ንዘተክፉትን ፈጠራዊ ግን ከዓ ሓላፍነት ዝስምዖ ብዓለም ደረጃ ምትሕብባር ዘለዎ ነቶም ኣዝዮም ኣብ ሓደጋ ዝርከቡን ኣዝዮም ተነቀፍትን ዘጠቓልል ስነ ፍልጠታዊ ባህሊ ከተዕብዩ ጸሎተይ እዩ በዚ መገዲ እዚ ስነ ፍልጠታዊ ምትሕብባር ከም ህዝባዊ ሰናይ ኣብ ኣገልግሎት ሰላም ኣብ ምሕላው ኣምላኽ ዝሃቦ ሰብኣዊ ክብሪ ኣብ መድንፋዕ ሓባራዊ ረብሓን ሓልዮት ፍጥረትን ዘተኮረ ኮይኑ ክቕፅል ይኽእል እንክብሉ ዘስምዖም መደረ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 24 መስከረም ንውግዖም መብፅሕ ሃገር ቫቲካንን ዝኣተወ ናይ ሪፐብሊካዊት ፖርቹጋል ርእሰ ብሄር ኣንቶኒዮ ሆሴ ማርቲንስ ሴጉሮ ኣብ ሃርያም መንበሮም ተቐቢሎም ከም ዘዘራረቦን ርእሰ ብሄር ማርቲንስ ሴጉሮ ካብ ቅዱስነቶም ተሰናቢቱ ኣብ ቤተ ፅሕፈት ዋና ፅሓፈ ቅዱስቲ መንበር ኣብ ዘካየዶ ርክብ ብዛዕባ ፅልዋ ዓለማዊ ግጭታት ስደት ብዝሓጎናውነትን ተወፋይነት ንሰላምን ኣብ ዝምልከቱ ኣርእስታት ከም ዝዘተዩ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ ዕለት 24 መስከረምን ወግዖም ምብፃሕ ሃገረ ቫቲካን ዘኣተወ ናይ ሪፐብሊካዊት ፖርቹጋል ርእሰ ብሔር ኣንቶኒዮ ሆሴ ማርቲንስ ሴጉሮ ዕለት 24 መስከረም ኣብ ሃዋርያዊ መንበር ምስ ርእሰ ሊቃነ ጳጳሳት ልመበል 14 ዝሕሪ ዘካየዶ ክልኣው ርክብ ካብ ቅዱስነቶም ተሰናቢቱ ምስ ፀሓፊ ዝምድና ምስ ሃገራትን ኣህጉራውያን ትካላትን ቅዱስቲ መንበር ሊቀ ጳጳሳት ፖል ሪቻርድ ጋላገር ከም እተራኸበ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ ኣብ ቤት ፅሕፈት ዋና ፅሓፈ ቅዱስቲ መንበር ኣብ ዝተኻየደ ምውቕ ምይይጥ ካብ ቤት ፅሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር ዝወፀ መግለፂ ከም ዝሕብሮ ኣብ መንጎ ቅዱስቲ መንበርን ፖርቹጋልን ዘሎ ፅኑዕ ዝምድና ኣዕጋቢ ምዃኑ ከም እተሰመረሉ ከምኡውን ኣብ ማሕበረ ቁጠባዊ ምዕባለታትን ምድንፋዕ ሓባራዊ ጥቕምን ሓዊሱ ኣብ ሓድሕዳዊ ረብሓ ዝምልከት ጉዳያት ዘተኮረ ምንባሩ ኣብ መወዳእታ እቲ መግለፂ ቀፂሉ ብፍላይ ንሳዕቤናት ዓለማዊ ግጭታት ስደት ኣገዳስነት ብዙሓጎናውነትን ምኽባር ኣህጉራዊ ሕግን ከምኡውን ህፁፅነት ቀፃሊ ተወፋይነት ንሰላም ንምድጋፍ ዘለዎ ኣገዳስነት ከም እተሰመረሉን ብጀካዚ እውን ብዛዕባ ብርክት ዝበሉ ዞባውን ኣህጉራውን ጉዳያት ኣማእኪሎም ከም እተመያየጡ የረጋግፅ። ሰሊቃነ ጳጳሳት ልመበል 14 ለ24 መስከረም ንወግዖም ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሃንጋሪ መራሒ መንግስቲ ፔተር ማግያር ተቐቢሎም ከም ዘዘራረቡን መራሒ መንግስቲ ሃንጋሪ ካብ ቅዱስነቶም ተሰናቢቱ ኣብ ቤት ፅሕፈት ዋና ፅሓፈ ቅዱስቲ መንበር ምስ ናይ ቅዱስቲ መንበር ዋና ፅሓፈ ጉዳያት ርከብ ምስ ሃገራትን ኣህጉራውያን ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ዘካየዶ ርክብ ብዛዕባ ግጭት ብፍላይ ድማ ብዛዕባ እቲ ኣብ ዩክራይን ዝካየድ ዘሎ ውግእን ማእከላይ ምብራቕን ከም ዝዘተዩ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 24 መስከረም ንወግዖም ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሃንጋሪ መራሒ መንግስቲ ፒተር ማግያር ኣብ ሃዋርያዊ መንበሮም ተቐቢሎም ከም ዘዘራረቡ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ መራሒ መንግስቲ ሃንጋሪ ካብ ቅዱስነቶም ምስተሰናበተ ኣብ ቤት ፅሕፈት ዋና ፅሓፈ ቅዱስቲ መንበር ምስ ዋና ፅሓፈ ዝምድናታት ምስ ሃገራትን ኣህጉራውያን ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላገር ከም እተራኸቡን ኣብቲ ምውቕ ዘተ ብዛዕባ ሰናይ ክልኣዊ ዝምድናን ካቶሊካዊት ቤተ ክርስትያን ኣብ ሂወት እታ ሃገር እትገብሮ ኣበርክቶን ዕግበት ከም ዝተገልፀ ኣፍሊጡ እቲ ዘተ ኣብ ማሕበረ ቁጠባዊ ኩነታት ሃንጋርን ኣብ ሓባራዊ ረብሓ ዝምልከቱ ጉዳያትን ብፍላይ ድማ ትምህርትን ምክልኻል ናይቶም ኣብ ዓለምና ኣዝዮም ተቓልዕቲ ዝኾኑ ማሕበረሰባት ክርስትያንን ዘተኮረ ኮይኑ ኣብ መወዳእታ ኣብ እዋናዊ ኣህጉራዊ ጉዳያት ብፍላይ ድማ ኩነታት ግጭት ዩክራይንን ማእከላይ ምብራቕን ካብ ማሕበረሰብ ዓለም ሰላም ንምድንፋዕ ካብ ግዜ ናብ ግዜ እናወሰኺ ዝኸይድ ተወፋይነት ክህሉ ዝብል ተስፋ ከም እተሰመረሉ የመላኽት። ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 25 መስከረም 2026 ዓመተ ምሕረት መደብ ፈነወና ተሰሪካን ጳጳሳት ልመበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ኣብ ፈረንሳ ዘካይዶ ዘሎ ሃዋርያዊ ዕደት ተሰሪካን ጳጳሳት ልመበል 14 ዕለት 24 መስከረም ንኣባላት ጳጳሳዊ ተቋም ስነፍልጠት ተቐቢሎም ዘስምዖም ማደረ ኣብ ናይ ተሰሪካን ጳጳሳት መገሻን ኣብ ፈረንሳ ዘተኮረ ርእሰ ዓንቀ ዜና ቫቲካን ቅዱስ ኣቦና ዕለት 24 መስከረም ንወግዖም ምብፃሕ ሃገረ ቫቲካንን ዝኣተዉ ናይ ፖርቹጋል ርእሰ ብሄርን ናይ ሃንጋሪ መራሒ መንግስቲ ተቀቢሎም ከም ዘዘራረቡ ኣብ ዝምልከቱ ቀንዲ ኣርእስታት ዝተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምስናሓኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ሕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ንኣርባዕተ መዓልትታት ዝቕፅል ሃዋርያዊ ጉዕዞ ናብ ሃገረ ፈረንሳይ ንምክያድ ካብቲ ኣብ ከተማ ሮማ ዝርከብ ዓለም ለኻዊ ምዕርፎ ነፈርቲ ፊሚቺኖ ናብ ከተማ ፓሪስ ነቒሎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ሎሚ ዓርቢ ዕለት 25 መስከረም ኣብ ማዕርፎ ነፈርቲ ሮማ ፊሚቺኖ ምስ ጋዜጠናታትን ኣሰነይቶምን ናብ ሃገረ ፈረንሳይ ኣብ ዝገብሩ ሃዋርያዊ ጉዕዞ እትወስዶም ነፋሪት ተሰቒሎም። እታ ኢታ ኣየርዌይስ A321 ዝተሰምየት ነፋሪት ልክዕ 7:58 ናይ ንግሆ ከመቆጻጽራ ሮማ ነቒላ፣ ሰዓት 10 ናይ ንግሆ ድማ ኣብ ዓለም ለኻዊ ማዕርፎ ነፈርቲ ፓሪስ ኦርሊ ዓሊባ። እዚ ርእሰ ሊቃነ ጳጳሳት ናብ ሃገረ ፈረንሳ ዝገብርዎ ዘለዉ ምብጻሕ ዓለም ህይወት ምእንቲ ክትረክብ ዝብል ጭርሖ ዝሓዘ ሓዋርያዊ ዑደት እዩ። ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ከም ዘመልከትዎ እቲ ጭርሖ ነቲ ካብ ጥንሲ ክሳብ ተፈጥሮያዊ ሞት ክንቅበሎን ከነፍቅሮን ክንከናኸኖን ዘለና ክቡር ዋጋ ህይወት ደቂ ሰብ ዝድግፍ ከም ምዃኑ ገለጹ። ብፁእ ካርዲናል ፓሮሊን ቀቅድሚዚ ሃዋርያዊ ጉዕዞ ንዜና ቫቲካን ኣብ ዘካፈልዎ መግለጺ እቲ ጭርሖ ኣብ ሃገረ ፈረንሳይ ንኣገዳስነት መንፈሳዊ ህይወት ንምጉላሕ ከም ዝዓለመ ድማ ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን ኣብዚ ናይ ኣርባዕተ መዓልትታት ሃዋርያዊ ጉዕዞ ኣብ ከተማ ፓሪስ ብምጅማር ኣባኡ ድማ ምስ ሲቪላዊ ሰበስልጣን ክራኸቡ እዮም። ናብ ቀንዲ ቤት ጽሕፈት ዩኔስኮ ባህላውን ትምህርታውን ትካል ውድብ ሕቡራት ሃገራት ክበጽሑ እዮም። ምስ ቤተ ክህነትን መንእሰያትን ሃገረ ፈረንሳይ ክጽልዩ ናብቶም ብቤተ ክርስትያን ዝመሓደሩ ትካላት ግብረ ሰናይ ብምብጻሕ ምስቶም ዝሕግዙ ሰባት ተራኺቦም ሓድነቶም ከካፍሉ ነቶም ቅዱሳት ምስጢራት ጥምቀትን ሜሮንን ንኽቕበሉ ዝዳለዉ ዘለዉ ከተባብዕዎም ከምኡውን መስዋዕተ ቅዳሴ ከዕርጉ ምዃኖም እውን ተፈሊጡሎ። ጽባሕ ቀዳም ርእሰ ሊቃነ ጳጳሳት ኣብቲ ናይ ግልጸት በዓቲ ተባሂሉ ዝፍለጥ ቅድስቲ ድንግል ማርያም ንቅድስቲ በርናርዴት ሱቢሩስ እተረእየትሉ ስፍራ ንግደት ንምክያድን ንምጽላይን ናብ ከተማ ሎርድስ ክኸዱ እዮም። ኣብ ደቡባዊ ምዕራብ ሃገረ ፈረንሳይ ኣብ ዝተረኽብሉ እዋን ድማ ምስ ጳጳሳት እቲ ሃገር ክራኸቡን መስዋእቲ ቅዳሴ ከዕርጉን ምስ ብዙሓት ሕሙማት ክራኸቡን ከምኡውን ጸሎተ መቝጸርያ ከብጽሑን ምዃኖም ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ቀጺሎም ሰኑይ ዕለት 28 መስከረም ኣብታ ናይ መወዳእታ መዓልቲ ኣብ ሃገረ ፈረንሳይ ኣብ ሰሜናዊ ምብራቕ ናብ እትርከብ ከተማ መትሲ ክበጽሑ እዮም። ሰኑይ ድሕሪ ቐትሪ ድማ ናብ ከተማ ሮማ ቅድሚ ምምላሶም ኣብ መንጎ ሃይማኖታት ኣብ ዝግበር ኣኼባ ክሳተፉን ብዛዕባ መበቆል ሕብረት ኤውሮጳ ክዛረቡን ኣባኡ ድማ መዛዘሚ መስዋእቲ ቅዳሴ ከዕርጉን ምዃኖም ተፈሊጡሎ። ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ፈረንሳይ ብፁእ ሊቀ ጳጳሳት ቸለስቲኖ ሚልዮሬ ብዛዕባ እቲ ርእሰ ሊቃነ ጳጳሳት ናብ ከተማታት ፓሪስን ሉርድን መስትን ዝገብሩ ሃዋርያዊ ጉዕዞ ኣመልኪቶም ኣብ ዝሃብዎ መግለጺ እዚ ጉዕዞ ቅዱስነቶም ኣብቲ ኣብ ክርስትና ሓድሽ ተገዳስነት ኣብ ዝረኣየሉ ዘሎን ኣብ መላእ ፈረንሳ ማሕበራዊ ብድሆታት እናወስኸ ኣብ ዝኸደሉ ዘሎ እዋን ይካየድ ከም ዘሎ ገሊጾም። ብመሰረትቶም ኣብ ፈረንሳ ዝርከቡ ሃዋርያዊ ልኡኽ ቅድስቲ መንበር ብፁእ ሊቀ ጳጳሳት ቸለስቲኖ ሚልዮሬ ዝሃብዎ መግለጺ ርእሰ ሊቃነ ጳጳሳት ልዮን ናብ ሃገረ ፈረንሳ ዝገብሩ ሃዋርያዊ ጉዕዞ ንሃገርን ንዝሰፍሐ ኣህጉር ኤውሮጳን ቅልውላው ኣብ ዝበዝሓሉ ዘሎ እዋን ናብ ተስፋን ሰላምን ማሕበራዊ ሓድነትን መልእኽቲ ከመሓላልፉ ትጽቢት ይግብረሎም ኣሎ። ብፁእ ሊቀ ጳጳሳት ሚልዮሬ ቀቅድሚ ዚ ሃዋርያዊ ጉዕዞ ርእሰ ሊቃነ ጳጳሳት ናብ ከተማ ፓሪስ ሉርድ መስት ንመራኸቢ ብዙሓን ቫቲካን ኣብ ዘካፈልዎ መግለጺ ኣብ መንጎ ካቶሊካውያን ምእመናንን ካልኦት ሰባትን ዘሎ ትጽቢት ልዑል ምዃኑ ኣመልኪቶም። ኣብተን ሰለስተ ኣንገቲ ከተማታት ንዓበይቲ ፍጻሜታት ተመዝገቡ ሰባት ኣብ ውሽጢ ሒደት መዓል መዓልታት ክመልእ እንከሎ እቶም ሃዋርያው ልኡኽ ቅዱስ መንበር ከም ዝገለጽዎ ድማ ልዕሊ 80 ሚእታዊት ፈረንሳውያን ብዛዕባ ርእሰ ሊቃነ ጳጳሳት ልዮን ኣወንታዊ ኣረኣያ ከም ዘለዎም እዩ ዝሕብር ዘሎ። እዚ መብጻሕ እዚ ሃገረ ፈረንሳ እተሓላለኸ ቁጠባዊ ውጥረትን ብዛዕባ ሕርሻን ኢንዳስትሪን ስራሕን ኣብ ትምህርትን ክንክን ጥዕናን ዘሎ ጸቕጢ ከምኡውን ኣብ እናወሰኸ ዝኸይድ ዘሎ ተፈላለየ ኣብ ሓድነት ሕብረተሰብ ዘጋጥም ዘሎ ኩነታት እዩ ዝካየድ ዘሎ። ሊቀ ጳጳሳት ሚልዮሬ ከም ዝገለጽዎ ርእሰ ሊቃነ ጳጳሳት ኣብ መንጎ ተፈላለዩ ማሕበራዊ ሓይልታት እቲ ሃገር ምትሕብባር ከተባብዑን ብዘይ ፍርሒ ንጸገማቶም ክዋጽእሉ ዝኽእሉ መልእኽቲ ከቕርቡን ትፅቢት ይግበረሎም ኣሎ በሉ። እዚ ከምዚ ኢሉ እንከሎ ብፅ እና ተመሲኾም ኣብ ውሽጢ ቤተ ክርስቲያን ፈረንሳ ናይ ተሓድሶ ምልክታት ከም ዘሎ ጠቒሶም መሃዝትን ተባዓትን ማሕበረሰብ ካቶሊካውያን ካብቲ ኣብ ስታትስቲክስን ምሕደራን ዘተኮረ ጉስነታዊ መደባት ናብ ተልእኾ ወንጌላውነትን ምስክርነትን ኣብ ስብከተ ወንጌልን ከምኡ ውን ኣብ ዕቤት ውልቃዊ እምነት ዘተኮረ ምዃኑ እውን ኣመልከቱ። ሊቀ ጳጳሳት ሚልዮረ ወሲኾም ጽባቐ ክርስትያናዊ ህይወት ከም ብሓድሽ ዳግም ይግለጽ ኣሎ ብምባል እዚ ድማ ከም ሓደ ተራ ወይ ዝሃሰሰ ዘይኮነስ ብዅሉ መዳያት ሱር ዝሰደደን ዓሚቑን እምነት ዝሓዘ ምዃኑ ገለጹ። ኣብ መንጎ መንእሰያት እናወሰኸ ዝኸይድ ዘሎ ተሳትፎ ከምኡውን ኣብ መንጎ መንእሰያት ዝርአ ዘሎ ምውሳኽ ቁጽሪ ተጠመቕቲ ኣብ መጽናዕቲ ቅዱሳት መጽሓፍትን ጸሎትን ስግደት ቅዱስ ቁርባንን ሓድሽ ተገዳስነት ተለዓዒሉ ከም ዘሎ መስኪሮም። ርእሰ ሊቃነ ጳጳሳት ኣብ ዩኔስኮ ዘቕርብዎ መደረ ድማ ቀንዲ ህሞት ናይ ዝመደብ ክኸውን እዩ። ኣባኡ ድማ ትምህርትን ስነ ፍልጠትን ባህልን ነቲ ኣጽዋር ዘጥፍእን ኣጽዋር ዘራግፍን ሰላም ክብሉ ንዘቕረብዎ ጻውዒት ዳግም ከቃልሕዎ ምዃኖም ትጽቢት ይግበረሎም ኣሎ። ብፁዕ ሊቀ ጳጳሳት ሚልዮር ኣስዒቦም ቤተ ክርስቲያን ብዛዕባ ሰብኣዊ ኣካል ፍትሓዊ ምርዳእን ምህላውን ህዝብታት ድማ ብዛዕባ እዚ ሓቂ እዚ ንምስትንታንን ውሳኔ ንምግባርን ኣድላይ ምዃኑ ትምስክር ከም ዘላ ኣስመሩሉ። እቲ ጉዕዞ ኣብታ ምስ ሮበርት ሹማን ዝተተሓሓዘት ከተማ ሜትስ እዩ ክዛዘም። እዚ ድማ ሓደ ካብቶም መስረቲ ናይ ኤውሮጳዊ ዕርቂ ሓደ እዩ። ሊቀ ጳጳሳት ሚልዮሬ ወሲኾም እቲ ህሞት እቲ ንርእሰ ሊቃነ ጳጳሳት ምስተሓደ እዋን ሓድነት ዘነቓቕሐት ሓድነት ንምምላስ እትቃለስ ዘላ ኤውሮጳ ንምዝራብ ኣገዳሲ መድረኽ ከም ዝህቦም ገለጹ። ኣብ መወዳእታ እዞም ሃዋርያው ልኡኽ ቅዱስ መንበር እቲ ዝሰፍሐ ኣገዳስነት ናይዚ ሃዋርያዊ ምብጻሕ ቅዱስነቶም ነቲ ዝርአ ዘሎ ሃይማኖታዊ ዳግመ ምንቕቓሕ ንምዕማቑን ናብ ነባሪ ተሓድሶ ካቶሊካውያን ምእመናን ንምቕያርን ዘለዎ ተኽእሎ ኣስፊሖም ገለጹ። ርእሰ ሊቃነ ጳጳሳት ልዮን ኣብ መንጎ ዝዅሉ ምጥርጣራት ነቲ ኣብ ኢየሱስ ክርስቶስ ዘሎ እምነትን ሓድነትን ሰላምን እተመስረተ ርግጽነት ከርእዩ ትጽቢት ይግበረሎም ኣሎ ክብሉ መግለጺኦም ዛዘሙ። ምኽትል ዋና ዳይሬክተር ዩኔስኮ ኦሳ ሬግነር ብዛዕባ ኣገዳስነት ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 25 መስከረም ናብ ሃገረ ፈረንሳ ኣብ ዝገብርዎ ሃዋርያዊ ጉዕዞ ናብ ትካል ውድብ ሕቡራት ሃገራት ዩኔስኮ ዝገብርዎ ምብጻሕ ኣመልኪታ ምስ ዜና ቫቲካን ቃለ መጠይቕ ኣካይዳ። ብዝሓ ወገናት ዘለዎም ትካላት ሰላም ኣብ ምህናጽ ብኸመይ ክሕግዙ ከም ዝኽእሉ እውን ኣጉልሐት። ምኽትል ዋና ዳይሬክተር ዩኔስኮ ኦሳ ሬነር ከቅድሚ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ፈረንሳ ዝገብርዎ ሃዋርያዊ ጉዕዞ ምስ ዜና ቫቲካን ኣብ ዝገበረቶ ቃለ መሕትት እቲ ምብጻሕ ምሳልያውን ግብራውን ክብደት ከም ዘለዎ ገሊጻ። ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማዊ ብ1980 ኣብ ፓሪስ ናብ ዝርከብ ላዕለዋይ ቤት ጽሕፈት ዝትካል ካብ ዝበጽሑ ዳርጋ 50 ዓመታት ጸኒሖም ሕጂ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ብ1945 እተመስረተ ንትምህርትን ስነ ፍልጠትን ባህል ሓሳባትካ ናይ ምግላጽ ነጻነትን ዝሓሊ ተቕዋም በጺሖም መደረ ከካፍሉ ኣብ መደብ ተታሒዙሎ ኢላ። ሬነር ኣብ መግለጺያ ንርእሰ ሊቃነ ጳጳሳት ከም ሓደ ዓለም ለኻዊ ድምፂ ንስነ ምግባርን ማዕርነትን ሰላምን ገይራ ትገልጾም። ቅዱስነቶም ድማ ኣብዚ ዓለም ብቕልውላዋት ኣብ እተዋሕጠትሉ እዋን ቅልውላው ስነ ኣከባብያዊ ለውጢ ዓሚቝ ዘይማዕርነት ምስ ፈሕፋሕ ውልቃዊ ግጭታትን ግህሰት ኣህጉራዊ ሕግን ከምኡውን ቅልውላው ቴክኖሎጂያዊ ምዕባሌታት ኣብ ዝረኣየሉ ዘሎ እዋን ናብዚ ቅዋም እዚ ዝገብርዎ ምብጻሕ ንሰብኣዊ ክብርን መሰላትን ከምኡውን ንርእሰ ምምሕዳር ዓብዪ ምስክርነት ክኸውን እዩ ትብል። እቲ ምብጻሕ ብሓፈሻ ብምኽንያት ኣገዳስነት ርእሰ ሊቃነ ጳጳሳት ኣብ ዓለም ኣዝዩ ስትራቴጂካዊ ተግባር እኳ እንተኾነ ኣብዚ እዋን እዚ ይኸውን ስለ ዘሎ ድማ እዋናዊዩ ድማ በለት። ርእሰ ሊቃነ ጳጳሳት ኣብቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ዝገብርዎ ሃዋርያዊ ጉዕዞ ኣብ ቀዳመይቲ መዓልቲ ናብ ዩኔስኮ ክበጽሑ ተመዲቡሎ። እዚ መደብ እዚ ምስቲ ናይ ዩኔስኮ መድረኽ መንእሰያት ኣብ መዋዕል ሰብ ዝሰርሖ ኣስተውዕሎት ዝሰማማዕ ክኸውን እዩ። እዚ ኣኼባ እዚ ድማ ንመንእሰያት ብዛዕባ ሰብ ዝሰርሖ ኣስተውዕሎት ዘለዎ ተሓታትነትን ብዛዕባ ንመጻኢ ዝግበር ሰብኣዊ ውሳኔን ንምዝታይ ተባሂሉ እተዳለወ መድረኽ እዩ። بمسرّة رينر تار سليك أنا بحصات ليون مبل عشر تربعة تزحفوا قرّم سبعة ونتزر استا نايك ربع وان عواديت ملختم بفلاي أمن ساعة عم ببتي سفيح دم صرخي بايا كتبلت مسكر رينر أسعيبا كم زغلت أتو زعم لغتي أبز أوان زي بتو ما وشتي قبانيات التكنولوجي زلو مرحتو ون كي ترفة حدش محزوتات كابتن حبرة سب مسرة أو مسلات وكعك بزخ إلن العلي بقلتو في النعابي يخيد كم زلو كي ترفة زلو سقعتاتهم كغلتو كم التحقز تسبيت كم زقبر اللا أمل كتت أسعيبا بلاد ما أتاب يونيسكو زكايد نايمن سيات زتا كم حدا مسالي أو ميت التندفة أيكونن تساتفت منسيات بديجيتال او مداي كيلاتات سلزخونو تراي مس محبر او مراخبيتاتن سبز سرحو استوعلوتن اب مكلاس بينوم تنس الوم نخيترفو زت حلنا يو كتبلوون قليتا اب منغو ولدوتات تساتفون حباراوي حلافنتن كسمعوم دمايو تدليو زلو تبل رينر كم زغلت اتو منسيات نتبز عبا تكنولوجي زغبر كتا مز سفحي شاقلوت سلام زي معرنت علي تاون صوتاون ادلو كموون امنغو هاجراتن زباتاتن زلو مكففال زت امر مدرخ غيروم كم زساتفو وزلوون قليصا اتي زغبروو ابركتو دما نتبز عبا مبصح رسليق انا باباسات زغبر زت نمقراص كحجز مخانو تسفات غبر تقال متأيق بتوساخي نتي يونيسكو أبسنا مقباراوي مع قنات سبز سرحو أستو علوت زكايدو زلو سعرتاتو ونيوغوليح ريغنر أب مقلتيا أب ملو كفالات سنفلتات من راخبيتاتن حبريتاتاتن تتكال بزعبا سبز سرحو أستو علوتن كموون صوتاوي عدلوون أب رسيوون نابت عودي مرؤيات دقان استيو تمرامر تزت أمره مرباب سنة تقبارين التقاقمان سبز سرحو أستو علوت كمزت تقالل عمل كيتا يونيسكو أب كل تشحن عسران حدن بزعبا سنة مقبار سبزو سرحو أستو علوت قلاء ماميتات أصديقو من بارو ززكاريو كاب شعون نجو دما نأبال حقرات نايقزار سن بوليسيتاتن تكالاو ممرحيتاتن نمقم قامزخ المسارحيتات كندفو يدقفن اللو التمسرح أب سبعان شمونتن حقرات كمتعية زي دما منقستات أب كم كنكنت عنان مرمرن سنة فلتاتن زعام السلمة دايات مسارحيتاتهم نخدل عدلو كمزخ عالو مقليزا يونيسكو نزو تفل عليو منقستات حقتات كوز عالو زي كيلو كوانتخونة رينر كمز قلز أتوغن مرتو